0: ሰሊሒ ፓርሚታ ወይ ሰዛክ
1: ሳብኑ ክና ናይ ሳቡኑ ክናር ናይ
0: ኦኖንኮክ ሳዲ ማነ
1: ሳቡኑ ክና ናይ ንንዳ ክና ናይ ና ሙኒዳ ክናር ናይ
0: አን ክና ናይ
1: ገይ ክና ዲ ታኩክ ቡርን ቺሚ ኮል ከላይ
0: ኦምፒኒ ሲሚ
1: ኦምፒኒ ሲሚ ና ክና ዲ ከታኩክ